ግኔታው አካሽወኒ ሽሎንግ ዋንት ፒኦኤስ ፓሶኛ ፖን አር ሜትሮ ሚዲየም ዌብ ወይረን ካለው ክራስ ፓንድ ሆሶ ኪሎ ሄርትስ ዌብ ይፕሎስኛው ሃው ኒውስ ኦን አር አፕ ኢኩብሌ ጊዳን ሜት ቢስኩክ ሚኒ ፒ ወራግ ፐርላግ አብ ሬዲዮ ዌብ ዳንስ ባይ ፒ ቴክኒክ ፕሮግራም ጃንዲያ ኪዮን ኢኩጅ ዋንት ፒ ክሊክ ጊዳን ሜት ሄኒ ኢፖር ፐርላግ አብ ሬዲዮ ስዳን ስንዶነ ኢያገኒ ፕሮግራም ኪዮን ኢ ዲ ኦፕን ስኛው ቺ ፒ ያ ኢርዋይ ነግጭ ኦ ዮን ማርቲን ራው ዴ ቲንግ ቦይ ተማ ዩ ኢ ፐርቱዩ ሃቲን ኮንግ ከስኒ ኢርዋይ ዋ አር Rau hawa chalai. Tanya senyau, ya gini ki atli kirwai.